ወኔ ማንያ ድማው ለሱ ወጀኔ ቺቡ ካባረዳን ቺ አማምኑ ሄር ያዲያሆ የበቱ በርመ ሆንሞ ኖ ኳሰንቸ ወያጁ ባፋው ያሆ